ገቴሪን ኮፋይን ኤውሬንገ መቸ አትዌዳን ከምገ ቢሬ ኑዋተ ኤውሬን ኑደነ ቲባ ኩልየከ ቅያመትገ ወጎቶ ኤውሬንነን አትዌዳን ከምገ ቢሬነቲ ኤውሬን አማንከን ሊብገን ቲቢ ሄዬ

አኩርታን እን አኩር አንን አኩር ኩልዊገ ማዱ አኩር ፈሃታ ሆነ ሐምዛ ፋል ኩራይሩጋ አነ ካሊማያ ጉልዋ ለን ኪወን ጀሄኒ ሐምዛ ፋል ኩሪያስ ሐምዛ ጀሄኒ ፋል ኩራ እህነ ወስ እዴትረ ሜዱ ከነገ ንዋኔ